ቆርሶ ላጎረሰው መላመላ ብድሩን ይከፍላል መላመላ እድሜ ላገኘ ሰው መላመላ እንዴት ይረሳል መላመላ የሰው ወዳጅ

ልቤ ቁርጥም ተስፋ በደነ ዝዝ እንኳ ቁሚ ባንቀላፋ እንደተለያየ መች እንቀራለን አዲስ አበባ ላ እንገናኛ

0: ሊጠፋ ነው
1: ውሃ ባርከፍከፍ ነው
0: እንገናኛለን
1: አየየየ
0: ልብ አይቆርጥም ተስፋ ብደነዝዝ እንኳን
1: ላላላ
0: እሚባንቅ ለአፋ
1: ሰ ሰ ሰ